0: SBS, a world of difference. You're with SBS Amharic on mobile, online, and on radio.
1: SBS Samarinya Garnut, the mobile, online, radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ረቡ ሰኔ 10 2018 አድማጮቻችን እንደምን አርፍዳችኋል? ዘወትር ረቡ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርትና ቃለ ምልልስ ዝግጅቶቻችን ተከታተዋል። ሀገርኛ ሪፖርት የዜጎች የግል መረጃ ለምርመራና ለደህንነት ተግባራት እንዳይውል የሚከለክል አዲስ የስታስቲክስ ረቂቅ አዋጅ መዘጋጀቱን ቀዳሚ ትኩረቱ አድርጓል። የቃለ ምልልስ ዝግጅቶቻችንም ተካተዋል። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

ወደ ዝርዝር ዜናዎቹ ከመለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ባደንዛዥ እጽ ሳቢያ ህይወታቸው የሚያልፉ አውስትራሊያውያን ቁጥር በመኪና አደጋ ህይወታቸው ከሚያልፉት መብለጡ ተመለከተ። አውስትራሊያ የመካከለኛ ምስራቅ ጉዞ ማስጠንቀቂያዋን አላለች። FIFA የዓለም ዋንጫ ውድድር 6ኛ ቀኑን አስቆጥሮ ቀጥሏል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በ2024 ከመጠን ያለፈ አደንዛዥ እጽ በመውሰድ ለልፈተ ህይወት ታረጉ አውስትራሊያውያን ቁጥር አዲስ ሪኮርድ ማስመዝገቡን አንድ አዲስ የወጣ የጤና ሪፖርት አመልክቷል። ገለልተኛ በሆነው የህዝብ ጤናና ደንዛጅ እጽ ፖሊሲ ድርጅት ፔኒንግተን ኢንስቲትዩት እንዳስታወቀው 2596 ሰዎች ከደንዛጅ እጽ ጋር በተያያዘ ህይወታቸው ያጡ አውስትራሊያውያን ቁጥር ካለፈው ዓመት ጋር ሲነጻጸር

0: በ11% አሻቅቧል። ከ2000 በላይ የሆኑት ሞቶች የተመዘገቡት ሆን ተብሎ ታስበበት እንዳልሆነና በአሁኑ ወቅት አውስትራሊያ በቀን 7 ሰዎች ያህል ከመጠን ያለፈ አደንዛዥ እጽ በመውሰድ ህይወት እያጣች ነው ሲል ሪፖርቱ አመልክቷል። በሪፖርቱ መሰረት ከመጠን በላይ በሆነው አደንዛዥ ሳቢያ የሚያልፉ ህይወቶች ቁጥር በሀገር አቀፍ ደረጃ በመኪና አደጋ ህይወታቸው ከሚያልፉ ሰዎች ቁጥር በጥፍ ያለፈ ሆኖ ተገኝቷል ብሏል። የቀሲስ ቢል ክሩስ ፋውንዴሽን መስራች ቀሲስ ቢል ክሩስ ሪፖርቱን ተመርኩዘው የቤት አልባ ጎዳና ተዳዳሪነትና የአደንዛዥ እጽሱን በማያያዝ ጉዳዩ የማንቂያ ደወል ተደርጎ እንዲታሰብ ያሳስቡ፣ ከወንጀለኝነት ይልቅም ካሳሳቢ የጤና ጉዳይነት አኳያ እንዲታይ ሲሉ አመላክተዋል። አክለውም
1: The number of deaths by drug overdose exceeding car smash deaths
0: ከመጠን ያለፈ አደንዛዥ እጽ በመውሰድ ጋር የተያያዙ የሞት ቁጥሮች የመኪና ግጭት ሞቶች ቁጥርን አልፎ መሄድ በእጅጉ የማንቂያ ደወል ነው። ባለፉት ጊዜያት እንዲያሆኖ የሚያውቀው በ1990ዎቹ ነው። ህጋዊ እርምጃ መውሰዱ ከቶንም ችግሩን ከድጡ ወደ ማጡ የሚያሻግር ነው። ስልታዊ ለውጥ ልናደርግ ይገባናል። የአደንዛዥ እጽ መውሰድን ከህግ ጉዳይነት ይልቅ በጤና ጉዳይነት ልንወስደው ይገባናል። እንዲያ በማድረግም ችግሩን አነስ ያለ እንዲሆን ማድረግ እንጀምራለን ብለዋል። ልጆች ብርቱ ወንጀሎችን እንዲፈጽሙ የሚመለምሉ አዋቂዎች ለፓርላማ በቀረበው አዲስ ህግ መሰረት የዕድሜ ልክ ቅጣት ያገኛቸዋል። የቪክቶሪያ ፕሪሚየር ጃሲንታ አለን ድንጋጌው ኢላማ ያደረገው ለችግር የተጋለጡ ታዳጊ ወጣቶችን በመሳብና በነሱ እግር ተተክተው ወንጀል እንዲፈጽሙ የሚያደርጉ የተደራጀ ወንጀል መሪዎችን እንደሁ አመላክተዋል። የቪክቶሪያ ጠቅላይ አቃቤ ሕግ ሶኒያ ኪክኒ ድንጋጌው ማውጣት ያሻው ሂደቱ አውስትራሊያ ውስጥ እያደገ መምጣቱን ተከትሎና የባህር ማዶ የወንጀል መረቦች ቴክኖሎጂና ማህበራዊ ሚዲያን ተጠቅመው ታዳጊ ወጣቶች ማህበረሰቡን በእጅጉ በሚጎዳ አደጋ የሚዳርጉ ወንጀሎችን እንዲፈጽሙ ምልመላዎችን ማድረጋቸውን አስመልክተው እንደሁ ተናግረዋል። በማከለም
2: These evil puppet masters are recruiting children to commit
0: Satan ዘዋሪዎች ህፃናትን ይመለምላሉ እዚህ ቪክቶሪያ ውስጥ ብርቱ ወንጀል ተግባራትን እንዲፈጽሙ። ይህ አዲስ ግብር ላይ የሚውለው ባስቸኳይ ሳይወል ሳይድር ነው። እድሜ ልክ እስራትን ያያዘ ነው። ለዚህ አይነቱ ተግባራት ብርቱ የማስጠንቀቂያ መልእክትንም የሚያስተላልፍ ነው። እንዲህ ያሉ የኔ ሰይጣን ወነቢስ ወረበሎች በምንም አይነት በመቻቻል የሚታለፉ አይደሉም። እድሜ ልክ እስራት ያገኛቸዋል ብለዋል። የፌደራል መንግስቱ የመዋለ ህፃናት መስክ ገጥሞት ያለውን የሰራተኞች እጥረት ለመታደግ በመላ ሀገሪቱ ላሉ የቅድመ መደበኛ ትምህርት አስተማሪዎች የ15% ደሞዝ ጭማሪ አድርጓል። የትምህርት ሚኒስትር ጄሰን ክሌር የተሻለ ደሞዝ አስተማሪዎችን ለመሳብና ለማቆየት አጋዥ ይሆናል ብለዋል። የዩናይትድ ስቴትስና ኢራን የሰላም ስምምነትን ተከትሎ አውስትራሊያ ጥላ የነበረውን የመካከለኛ ምስራቅ የጉዞ ማስጠንቀቂያ አላልታለች። የአውስትራሊያ የውጭ ጉዳዮችና ንግድ ሚኒስቴር ወደ ባህሬን፣ እስራኤል፣ ኩዌት፣ ኳታርና የተባበሩት አረብ ኤምሬትስ የትጓዙ ማስጠንቀቂያውን ወደ እነዚህ ሀገራት የሚደረጉ ጉዞዎችን አስመልክቶ መጓዝ ካሹ ጉዞውን ያስቡበት ወደሚል መሳሰቢያ አሻሽሎታል። ሆኖም ወደ ተወሰኑ የእስራኤል አካባቢዎች የሚደረጉ ጉዞዎችን በማመላከት የከፍተኛ ማስጠንቀቂያ ደረጃውን ዝቅ አላደረገም። እየተካሄደ ባለው የፊፋ እግር ኳስ የዓለም ዋንጫ የስድስተኛ ቀን ውድድር ኖርዌይ ኢራንን፣ ኢራቅን 4-1፣ ፈረንሳይ ሴኔጋልን 3-1 ረትተዋል። ኢራንና ኒውዚላንድ 2-2 አቻ ተለያይተዋል። በዚሁ ወደ ውጭ ምንዛሬ ተመና መረለን አንድ የአውስትራሊያ ዶላር 111 ኢትዮጵያ ብር ከ09 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 70 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 13 ከፍተኛ 23 ሜልበርን የካፋል። ዝቅተኛ 16 ከፍተኛ 19 ብሪስበን። በከፊል ደመናማ ይሆናል። ዝቅተኛ 13 ከፍተኛ 23 ፐርስ። በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 5 ከፍተኛ 17 አድላይድ የካፋል። ዝቅተኛ 11 ከፍተኛ 16 ሆባርት የካፋል። ዝቅተኛ 11 ከፍተኛ 18 ካምብራ የካፋል። ዝቅተኛ 7 ከፍተኛ 17 ዳርዊን የካፋል። ዝቅተኛ 22 ከፍተኛ 31 አዲስ አበባ በከፊል ፀሐያማ ይሆናል። ዝቅተኛ 14 ከፍተኛ 24 ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ባደንዛጭ ሰበ ህይወታቸው የሚያልፈው አውስትራሊያውያን ቁጥር በመኪና አደጋ ህይወታቸው ከሚያልፈው መብለጡ ተመለከተ። አውስትራሊያ የመካከለኛ ምስራቅ የጉዞ ማስጠንቀቂያዋን አላላች። የፊፋ የዓለም ዋንጫ ውድድር ስድስተኛ ቀኑን አስቆጥሮ ቀጥሏል። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: shouldn't have to choose between speed, reliability, and value. With Spectrum fiber-powered internet, you get all three for just $40 a month. No contracts, no commitment. Just fast and reliable fiber-powered internet you can count on. Switch today and get it for just $40 a month. Visit spectrum.com/40 for full details. Spectrum Internet is powered by fiber and connected to the premises by coaxial lines. Restrictions apply.
1: I'm here on a job site with Tim, who owns his own electrical contracting business.
2: Three employees and two work trucks.
1: Tim traded up to Geico Commercial Auto Insurance. We're positively here where he needs us most.
2: They sure are.
1: With step-by-step help on all his insurance needs, all for shockingly low rates.
2: Shockingly low, huh?
1: Just a little bit of electrician humour. Do you get it?
2: I got it.
1: You know, it feels like we have a real connection. All right, I'll stop.
3: Get a commercial auto insurance quote today at geico.com and see how much you could save. It feels good to Geico.
4: SBS Audio.
5: Kasabi ogar ndi get tachawati milona hicha.
6: Yauji Aldaria,
7: zhunbei hao le ma?
8: SBS Chill.
9: SBS Pop Asia, non-stop Asian pop.
10: Can you describe that feeling for people who haven't experienced it?
11: SBS Hindi uplabdh karwata hai.
12: Far from the partisan politics.
13: Sabalai bohunu kwangoch, zenaochin yeaza, kaustawi simmit ogar yemmi get muzikana, maraki podcastoch, ka tashafu
4: sbs.com.au/audio.
14: ወደ ቀጣዩ የአገርኛ ሪፖርት ከማምራታችን በፊት በሆነ ወቅት የዓለም ዋንጫ እግር ኳስ ውድድርን እየተካሄደ ባለው ውድድር አርጀንቲና አልጄሪያን 1-0 እየመራች ትገኛለች። ግማሽ ፍጻሜ መጠቃለያ ላይ ደርሷል። በዚሁ ወደ አገረኛ ሪፖርት ስናመራ የዜጎች የግል መረጃ ለምርመራና ለደህንነት ተግባራት እንዳይውል የሚከለክል አዲስ የስታስቲክስ ረቂቅ አዋጅ መዘጋጀቱን ቀዳሚ ወዳደረገው አገረኛ ሪፖርት እናመራለን። ደመቀ ከበደ እንደሚከተለው አጠናቅሮታል።
15: አገረኛ ሪፖርት
16: የዜጎች የግል መረጃ ለምርመራና ለደህንነት ተግባራት እንዳይውል የሚከለክል አዲስ የሳሴክስ ረቂቅ አዋጅ ተዘጋጀ። በሳሴክስ ራዎች ወቅት የሚሰበሰብ የግለሰቦች መረጃ ለምርመራ ለደህንነት ለህግ ማስከበር ወይም ለአስተዳደራዊ ውሳኔዎች እንዳይውል በግልጽ የሚከለክል አዲስ የሳሴክስ ረቂቅ አዋጅ ተዘጋጅቶ ለህዝብ ተወካዮች ምክር ቤት ቀርቧል። ለልማት ቅዶች፣ ለፖሊሲ ቀረጻና ለመንግስታዊ ውሳኔዎች የሚያገለግሉ ተአማኒ መረጃዎችን በዘመናዊ መንገድ ለማመንጨት የታለመው የረቂቃዎች ከአመታት በላይ ያስቆጠረውን ነባር የሳሲክስ ህግ ለመሙላት የተዘጋጀ መሆኑ ተገልጿል። በመንግስት መረጃ ሰባሰብና ትንተና ስርዓት ውስጥ እየተፈጠሩ ያሉ የቴክኖሎጂ እድገቶችን ለማስተናገድ የተዘጋጀ ነው የተባለው ይህ ረቂቅ

ጂኦስፓሻል መረጃዎች፣ ዲጂታል ምንጮችና በሴንሰር የተደገፉ የመረጃ አገልግሎቶችን ወይም ስርዓቶችን እንደ ሳሲክስ መረጃ ምንጮች ውቅና ይሰጣል ተብሏል። ረቂቅ አዋጁ ተቋማዊ ተጠያቂነትን፣ ግልጽነትንና ሙያዊ ነጻነትን ለማጠናከር ያለመነ የተባለ ሲሆን በብሔራዊ ደረጃ የሚታዩ የመረጃ ድግግሞሾችንና እርስ በርስ የሚጋጩ ዳታዎችን በማስቀረት የኢትዮጵያ የሳሲክስ ስርዓት ከዓለም አቀፉ መስፈርቶች ጋር ለማጣጣም ያገለግላል ተብሏል። በረቂቁ መሰረት የኢትዮጵያ ሳሲክስ አገልግሎት በአዲስ መዋቅር እንደገና የሚቋቋም ሲሆን የራሱ ቦርድና ስራ አመራር ይኖረዋልም ተብሏል። ተቋሙ ለፕላንና ልማት ሚኒስቴር ተጠሪ ቢሆንም በቴክኒካዊና በሳሲክሳዊ ጉዳዮች ላይ ሙሉ ሙያዊ ነጻነት እንደሚኖረውም ተደንግጓል። በተጨማሪም ብሔራዊ የሳሲክስ ስርዓት በሚል አዲስ ማዕቀፍ የተለያዩ የመንግስት ተቋማት የሚሰበስቧቸው መረጃዎች ተቀናጅተውና ወጥ ሆነው እንዲሰሩ የሚያስችል አሰራር ይዘረጋለታል። ማንኛውም ተቋም የሚያመነጨው መረጃ በብሔራዊ የዳታ ጥራት ቁጥጥር ማዕቀፍ ውስጥም ማለፍ ይኖርበታል ይላል። የዜጎች የግል መረጃ ጥበቃ ከረቂቁ ዋና ዋና ድንጋጌዎች አንዱ ሲሆን በሳሲክስ ተግባር የተሰበሰበ የግለሰብ መረጃ ለሳሲክስ ዓላማ ብቻ እንደሚውልም ይደነግጋል። ይህ መረጃ በማንኛውም ሀገራዊም ሆነ ዓለም አቀፍ ተቋም ዘንድ ለምርመራ፣ ለደህንነት፣ ለህግ ማስከበር ወይም ለአስተዳደራዊ ውሳኔ እንዳይውልም በግልጽ ይከለክላል። በተጨማሪም የግለሰቦችን ማንነት የሚያሳዩ መረጃዎችን የያዙ ቅጾች ለሳሲክስ ዓላማ አስፈላጊነታቸው ካበቃ በኋላ ወዲያውኑ መወገድ እንዳለባቸውም ይደነግጋል። የግለሰቦችን ማንነት የሚገልጽ መረጃ ያለ ፈቃድ ማስተላለፍ በወንጀል ተጠያቂነት የሚያስከትል ይሆናል ተብሏል። በሌላ በኩል በመረጃ አሰባሰብ ሂደት ላይ ትብብር የማያደርጉ ወይም የተሳሳተ መረጃ የሚሰጡ አካላት በህግ ተጠያቂ ይሆናሉ። በረቂቁ መሰረት የሚኒስትሮች ምክር ቤትም በ55ኛ መደበኛ ስብሰባው ረቂቅ አዋጁን ከመረመረ በኋላ አስፈላጊ ግብዓቶችን በማከል ለህዝብ ተወካዮች ምክር ቤት መምራቱ ተገልጿል። በመጨረሻው የምክክር ምዕራፍ ላይ ቢሆንም አካታች የምክክር ጉባኤ ለማካሄድ በማንኛውም ጊዜ ወደ ምክክሩ ለሚመጡ አካላት በሬ አሁንም ክፍት ነው አለ የኢትዮጵያ ሀገራዊ የምክክር ኮሚሽን። ኮሚሽኑ ይህንን ያስታወቀው በኦሮሚያ ክልል በትጥቅ ትግል ላይ ቆይተው ከተመለሱ አካላት ጋር ውይይት ባካሄደበት ወቅት ሲሆን አካታች የምክክር መድረክ ለማካሄድ እስካሁን በምክክሩ ላልተሳተፉ አካላት በሩ ክፍት መሆኑንም አሳውቋል። የውይይት መድረኩን በንግግር የከፈቱት ዋናው ኮሚሽነር መስፍን አራያም በክልሉ ታጥቀው ሲንቀሳቀሱ የነበሩና በአሁኑ ሰዓት ሰላምን መርጠው ለተመለሱ አካላት የሰላምን መንገድ መርጠው በመምጣታቸው ምስጋና አቅርበው መድረኩ የቀሩ ወገኖችን ወደ ሰላም ለማምጣት ያስችላልን ብለዋል። ለሁለት ቀናት በሚቆየው በዚህ የውይይት መድረክ ተሳታፊዎች አጀንዳቸውን ለምክክር ኮሚሽኑ እንደሚያስረክቡም ይጠበቃል ተብሏል። ባለፉት 9 ወራት በኤሌክትሪክ መሰረተ ልማት ላይ በተፈጸመ ስርቆት ሳቢያ ከ230 ሚሊዮን ብር በላይ ኪሳራ ደርሶብኛል አለ የኢትዮጵያ ኤሌክትሪክ አገልግሎት። የስርቆት ወንጀሉ የትራንስፎርመር ክፍሎችን፣ የመዳብ ገመዶችንና ለኮሪደር ልማት የተዘረጉ ኬብሎችን ያካተተ በመሆኑ በሀገሪቱ ላይ ከፍተኛ ማህበራዊና ኢኮኖሚያዊ ስብራት እያደረሰ ነው ብሏል። ድንገተኛ የኃይል አቅርቦት መቋረጥ የህብረተሰቡን የዕለት ተዕለት እንቅስቃሴ ከማስተጓጎሉም በላይ ተቋሙ ለአዳዲስ ልማቶች ሊያውለው የነበረውን ጊዜና ሀብት የተሰረቁትን ለመተካት እንዲያውል እያስገደደው መሆኑንም ገልጿል። አገልግሎቱ በኢነርጂ አዋጁ መሰረት በዚህ ተግባር የተሳተፉ አካላትን ከ5 እስከ 15 ዓመት ጽኑ እስራት መቅጣት የሚያስችል ጠንካራ የህግ ማዕቀፍ ቢኖረውም በየአካባቢው የሚፈጸመው ስርቆትና ውድመት አሁንም ሊቀንስ አልቻለም ብሏል። ችግሩ ወደ ከፋ ብሔራዊ ቀውስ ከመድረሱ በፊት አስቸኳይ መፍትሄ ለመስጠት ህብረተሰቡና የጸጥታ አካላት መሰረተ ልማቶችን የመጠበቅ ኃላፊነታቸውን እንዲወጡ የኢትዮጵያ ኤሌክትሪክ አገልግሎት ጥሪውን አቅርቧል። የኢትዮጵያ ብሔራዊ ባንክ ባቀረበው የ100 ሚሊዮን ዶላር የውጭ ምንዛሬ ጨረታ የተጫራች ባንኮች የዶላር ፍላጎት ከ236 ሚሊዮን ዶላር በላይ እንደነበር ተገለጸም። ባንኩ ባሰራጨው ጨረታ የ1 ዶላር ዋጋ 158 ብር ነበር ብሏል። ለጨረታው ለ1 ዶላር የቀረበው ከፍተኛ ዋጋ 158 ብር እንደነበር የጠቀሰው ብሔራዊ ባንክ የጨረታው ዝቅተኛ ዋጋ ደግሞ 157 ብር ነበር ብሏል። በጨረታው 16 ባንኮች ተሳትፈዋል ያለው ብሔራዊ ባንኩ የውጭ ምንዛሬ ያገኙት ባንኮች ግን 8 ብቻ ናቸው ብሏል። ባንኩ ግንቦት 11 ባካሄደው የግማሽ ቢሊዮን ዶላር ጨረታ 1 ዶላር በ159 ብር ከ98 ሳንቲም መሸጡ ይታወሳል። የኢትዮጵያ አየር መንገድ የቀድሞ ዋና ስራ አስፈጻሚና የአፍሪካ አቪዬሽን ታዋቂ ፈርቀዳጅ የነበሩት ካፒቴን ዘለቀ ደምሴ በ87 ዓመታቸው አረፉም። ካፒቴን ዘለቀ

0: ቪሽን ዘርፍ ያበረከቱት አስተዋጽኦ የላቀ ሲሆን በተለይም በደርግ ስርዓት መገባደጃ የመጨረሻ አመታት አየር መንገዱን ከነበሩበት ፈታኝ ፖለቲካዊና ሌሎች ተያያዥ ቀውሶች በመታደግ የሚታወሱ ስኬታማው መሪ ነበሩ። እርሳቸው በፈረንጆቹ አቆጣጠር በ1992 የቦይንግ 767 አውሮፕላንን በዋና አብራሪነት ያበረሩም የመጀመሪያው ኢትዮጵያዊ ፓይለት ነበሩ። በቅርቡ በአየር መንገዱ 80ኛ ዓመት የምስረታ በዓል ላይ ለአየር መንገዱ እድገት፣ ደህንነትና ለትውልድ አብራሪዎች ማፍራት ባበረከቱት የላቀ አስተዋጽኦ ታላቅ ሽልማት ተበርክቶላቸው ነበር። ከታላቅ ሙያዊ ብቃታቸው ባሻገር ካፒቴኑ በታሪክ አጋጣሚዎች ውስጥ ጉልህ ሚና የነበራቸው ሲሆን ግንቦት 13 ቀን 1983 ዓ.ም የቀድሞ ፕሬዚዳንት ኮሎኔል መንግስቱ ኃይለማርያምን ወደ ዚምባብዌ የወጡበትን የዳሽ 5 አውሮፕላን ሚስጥራዊ በረራ ዝግጅትና ደህንነት በአየር መንገዱ በኩል በበላይነት የመሩና የተከታተሉ የስራ ኃላፊ መሆናቸው በህይወት ታሪካቸው ተገልጿል። የኢትዮጵያ አየር መንገድ ለታላቁ የቀድሞ ስራ አስፈጻሚ ህልፈት የተሰማውን ጥልቅ ሐዘን ገልጿል። በሌላ የህልፈት ዜና የአንጋፋው የባህል ሙዚቃ ቀንቃኝ አርቲስት ሰማሃኝ በለው ሰሜ ባላገሩ ስርዓተ ቀብር ተፈጸመም። ድምጻዊ ሰማሃኝ በለው ባደረበት ህመም በህክምና ሲረዳ ቆይቶ ከዚህ ዓለም በሞት መለየቱ ይታወሳል። ድምጻዊው ለህዝብ ካበረከታቸው የሙዚቃ ስራዎች መካከል ነይ ዘመድዬ፣ እንዴት ነሽ፣ ደቦት እንስራ፣ ዘናበይ ባላገርና ሌሎች ይገኙበታል። ስርዓተ ቀብሩ ቤተሰቦቹ፣ ወዳጅ ዘመዶቹና አድናቂዎቹ በተገኙበት በአዲስ አበባ ቡልቡላ መድኃኔዓለም ቤተክርስቲያን ተፈጽሟል።
1: ሀገርኛ ሪፖርት።
2: You shouldn't have to choose between speed, reliability, and value. With Spectrum fiber-powered internet, you get all three for just $40 a month. No contracts, no commitment. Just fast and reliable fiber-powered internet you can count on. Switch today and get it for just $40 a month. Visit spectrum.com/40 for full details. Spectrum Internet is powered by fiber and connected to the premises by coaxial line. Restrictions apply.
3: Thumbtack presents Tile Trouble. Every single time I use my sink, I make eye contact with the uneven grout on my kitchen backsplash. The crooked corners eye me, and I'm haunted by more tiling questions than I thought possible. What kind of pro can fix a backsplash? Can I replace one cracked tile, or should I replace them all? What if I just use Thumbtack? I can hire top-rated pros, read reviews, and compare prices with a tap. All on the app. Thumbtack knows homes. Download the app today.
4: sbs.com.au/amharic የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። sbs አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። sbs amharic facebook
5: በዚሁ ወደ ቀዳሚ ቃለ ምልልሳችን እናመራለን። ከደራሲ ጌታቸው በቀለ ጋር ያካሄድነው ነው። እንሆን አቶ ጌታቸው በለጠ፣ ኢትዮጵያ ደራሲያን ማህበር ፕሬዚደንት፣ በቅድሚያ ደራሲ የምንለው ማን ነው? የደራሲነት ብቃትስ የሚለካው እንደምን ነው?
6: ደራሲ ስንል ለሁለት አጣጫ ማየት ይኖርብናል። አንደኛው የተጻፈ ጽሁፍ በመጽሐፍ መልክ ወይንም ደግሞ ባይታተም በጽሁፍ መልክ የሚያወጡትን ባለሙያዎች ወይም ተሰጥኦ ያላቸው ሊሆን ይችላል። በሌላም አንጻር ስናይ ምንም እንኳን ትምህርትም የመጽሐፍም እውቀት ባይኖራቸው፣ ነገር ግን ከህዝብ ውስጥ ያለውን ሀብት፣ ይሄ ስነ ቃል የምንለውን እያወጡ ተረቶቹን፣ ምሳሌዎቹን፣ ታሪኮቹን የሚተርኩትም እነሱም ከማህበረሰቡ የወሰዱት የጥበብ ስራ ስለሆነ ምንም እንኳን በጽሁፍ የማሰራቅም ባይኖራቸው ከያኔዎች ናቸው፣ እንደሚታቀው የጥበብ ሰዎች ናቸው። ስለዚህ ድርሰት ለእኔ የአቶ በዓሉ ግርማን አንድ ጥቅስ ያስታውሰኛል። ምንድን ነው የሚለው? እያንዳንዱ ሰው በልቡ ትንሽ ጥራዝ መጽሐፍ አለ። ያን መጽሐፍ የልባቸውን መጽሐፍ አውጥተው አሳትመው ለህዝብ ያደረሱ ብዙሃን ናቸው። ከነ መጽሐፋቸው ግን የሞቱት ብሎ ሌላውን ተቃራኒ አቅጣጫ አመላክታል። እና ድርሰት በተለይ እንደኛ አይነት በስነ ቃል የበለጸገ

0: ማህበረሰብ ውስጥ ደራሲ ከሌ ነው አሳትሞ ስላሰራጨ ነው ብቻ ብለን እንደው ትርት ያለ ድምዳሜ ለመስጠት ያስቸግራል። ለማንኛውም ድርሰትን ከዚህ አቅጣጫ ማየት ይቻላል።
1: መልካም። ኢትዮጵያውያን ደራሲያን ኢትዮጵያ ውስጥ ለስነ ጽሁፍ እድገትና ለማህበራዊና ፖለቲካዊ ለውጦች ምን ያበረከቱት አስተዋጽኦ አለ ማለት ይቻላል? በየስርዓቱ ለምን በቅድሚያ ከቅርቡ የቀዳማዊ ኃይለ ሥላሴ አገዛዝ ዘመን አንጀምረን በዛ ዘመን የነበሩ ደራሲያን ምን አስተዋጽኦች ያበረክተዋል ለስነ ጽሁፍ እድገትና ለማህበራዊና ፖለቲካ ለውጦች?
0: የኢትዮጵያ ደራሲያንን በተመለከተ ከሌሎች የአፍሪካ ደራሲያን የሚለያቸው የራሱ የሆነ ባህሪ አለው። ከኢትዮጵያ ደራሲያን ማህበር አመሰራረት ጋር ተያይዞ የምናነሳቸው ጉዳዮች እንደሚታወቀው እንዳሉት እርሶ ከቅርብ ዘመናት ጀምሮ ያለውን እንኳን ብንመለከት በፋሺስት ወረራ ዘመን ከ1928 እስከ 1933 በኢትዮጵያ አቆጣጠር በእነዚያ 5 ዓመታት ውስጥ የኢትዮጵያ ሁለንተናዊ ህይወት እውነት ለመነጋገር ወድሟል ማለት ይቻላል። የኢኮኖሚ ስርዓቱ ወድሟል በፋሺስት ጣሊያ ወረራ ምክንያት። የፖለቲካ ስርዓቱ ወድሟል። የትምህርት ስርዓቱ ወድሟል። ሁሉም ነገር እንዳልነበር የተንኮታኮቱበት ዓመታት ነበሩ። እርግጥ አንዳንድ የፋሺስት ኢጣሊያ ያደረጋቸው ቤቶች ዛሬም ድረስ አገልግሎት ላይ የዋሉ መንገዶች፣ ቤቶች ይኖራሉ። ነገር ግን በአንጻሩ ስናይ ኢትዮጵያዊ የፖለቲካ ስርዓት፣ ኢትዮጵያዊ የትምህርት ስርዓት፣ ኢትዮጵያ ኢኮኖሚ ስርዓት እንዳለ ሙሉ ለሙሉ ፈርሶ ወደ አውሮፓዊ ቅኝት የሚሄድበት ጊዜ ነበር እና በዛን ወቅት በሀገራችን በከፍተኛ የኃላፊነት ስልጣን ላይ ያሉት እንደነ ግርማቸው ተክለወልድ፣ እንደነ ከበደ ሚካኤል፣ እንደ ሌሎቹም አይነት ታላላቅ አባቶቻችን በ1952 ዓ.ም ሰራዊት ከተባረረ በኋላ ከተወሰኑ ጥቂት ዓመታት በኋላ በተለይ ወጣቱ የማስተማሪያ ቋንቋውን የሚማርበት መጽሐፍት የለውም እና ምን እናድርግ የሚል እየተገናኙ ይወያዩ ነበረ። የአሁኑም ፕሬዚደንት የሀገሪቱ ፕሬዚደንት ግርማ ወልደ ጊዮርጊስ እና ሌሎችም እየተገናኙ ይወያዩ ነበር እና ይህንን የትምህርት ክፍተት ለመምራት በከፍተኛ የመንግስት የስራ ኃላፊነት ላይ ያሉ ናቸው። ብዙዎቹ ስማቸው መዘርዘር አሁን ከጊዜ አንጻር ባይቻልም እነዚህ ሰዎች ናቸው ኢትዮጵያ ደራሲያን ማህበርን የመሰረቱት። እንዳሰቡትም ብዙዎች በዛ ዘመን የተጻፉት በ1952 ነው ኢትዮጵያ ደራሲያን ማህበር የተቋቋመው። እንዳሉትም የመማሪያ መጽሐፍ ታሳተሙ፣ ለትምህርት ቤት አዋሉ። ለምሳሌ ፕሬዚደንታችን ግርማቸው ተክለሐዋርያት አርአያ፣ ሌሎቹም ሁሉ ለትምህርት ስራ ውለው ነበር። የከበደ ሚካኤል ተረትና ምሳሌዎች ያው ሁላችን የምናስታውሰው ነው። እንግዲህ የቀጠለው ምንድን ነው? ትልቅ ሀገራዊ ክፍተት፣ የትምህርቱን ሀገራዊ ክፍተት ለመሸፈን የተቋቋመ የኢትዮጵያ ደራሲያን ማህበር ነው። ለዚህም ነው ብዙ የአፍሪካ ሀገሮች ድርሰትን ለድርሰት ብለው ነው የጀመሩት። የኢትዮጵያ ደራሲያን ታላላቆቻችን ግን ድርሰትን ለሀገር ችግር መሸፈኛ ብለው ስለሆነ ይሄ ነገር ልዩ ያደርጋቸዋል። በአጭሩ ለማሳየት የኢትዮጵያ ደራሲያን ማህበር በ53 ዓመት እድሜው ጉዞ ውስጥ 5 የተለያዩ አመራሮች አልፈዋል። የመጀመሪያዎቹ እነዚህ እስካሁን የዘረዘርኳቸው ናቸው። ቀጥሎ የሚመጣው በአቶ አሰፋ ገብረ ማርያም ተሰማ፣ ትዝ ይላችሁ እንደሆን በደርግ ጊዜ የነበረውን የኢትዮጵያ ብሔራዊ መዝሙር የደረሱት ናቸው። በጣም ትልቅ መሪ ናቸው።
1: በደርግ ዘመነ መንግስት ወይም በኢህድሪ ዘመነ መንግስት የኢትዮጵያ ደራሲያን ማህበር ወይም ደግሞ ደራሲያኖች ምን ያደረጉት አስተዋጽኦ አለ ለስነ ጽሁፍ እድገትና ለማህበራዊና ፖለቲካዊ ለውጦች? በተለይም የአብዮት ወቅት ስለነበረ በዛ ጊዜ ብዙ እንቅስቃሴ ታይተዋል። ያንን ሊገልጹልን ይችላል?
0: አዎ፣ እንግዲህ ከማህበር ወጣ ብለን ስናይ በተለይ የዚህ የለውጥ የደርግ ሰዓት ወደ መምጫ ዋዜማ ላይ 1950ዎቹ ማህበሩ ከተመሰረተ በኋላ አባል ይሁንም አይሁንም ስለ ኢትዮጵያ ስለ ጽሁፍ ስለምንናገር የአዲስ አበባ ዩኒቨርሲቲ መምህራን ያው የትግሉን ያከታተሉት እጅግ የሚያስደንቁ ዘመን ተሻጋሪ የሆኑ ስራዎችን ስርዓቱን በቀጥታ የሚቀናቀኑ አይደለም ንጉሱም ባሉበት የኮሌጅ ቀን ግጥሞች ላይ የሚነበቡት ለኢትዮጵያ ስነ ጽሁፍ የለውጥ መቀጣጠል እንደ አንድ ትልቅ ምሰሶ ወይም ፒለር አድርገን ልንቆጥራቸው እንችላለን። ከማህበሯን ጋር ስናይ ግን እንደሚታወቀው በደርግ ስርዓት ውስጥ ማነቆ እጅግ የከበደ የሳንሱር ችግር እንደነበረ ሁላችንም የምናውቀው ነው። አይደለም መጽሐፍን ያህል ነገር የሰርግ ካርድ እና እንኳን የሰስ ካርድ ወይንም ደግሞ የስም መታወቂያ ትንሽ ካርድ ቪዚት የምንላት ሁሉ ሳንሱር እየተደረገ ነበር የሚያልፈው። የሳንሱር ማነቆ የበዛበት ጊዜ ነበር። እንደዛም እንኳን ቢሆን በታሪካችን ውስጥ ደጋግመን የምንገልጻቸው እንደ በዓሉ ግርማ፣ እነ ብርሃኑ ዘሪሁን እና ሌሎቹም ታላላቆቻችን ያህን የሳንሱር ቀንበር አልፈው ታላላቅ የመጽሐፍ ስራዎችን ያበረከቱ ዛሬም ድረስ የምንጠቅሰው ወደፊትም የሚጠቀስ ይህም ብቻ አይደለም። ሳንሱር እንኳን ቢሆን ያንን የሳንሱር አጥር እየጣሱ ዋጋ የከፈሉ እንደነ ማሞ ድሜ መታ

0: የመሳሰሉት ሰዎች እነ ብርሃኑ ዘሪሁን የሰሯቸው ስራዎች የሚያስገርሙ ናቸውና እንደውም እውነት ለመናገር የኢትዮጵያ ስነ ጽሑፍ እጅግ በከፍተኛ ደረጃ አበበ፣ ብዙ ታላላቅ ደራሲዎች ወጡ የምንለው ያ የሳንሱር ማነቆ ባለበት የደርግ ስርዓት ውስጥ ነው። ቀላል ማሳያ የሚሆነውን ላሳይ። እኔም በአጋጣሚ በ1970ዎቹ መጨረሻ አካባቢ ጀምሮ በዚህ ሙያ ውስጥ በስፋት እየተሳተፍኩ ስለሆነ አውቀዋለሁ። ያን ጊዜ አንድ ደራሲ በትንሹ አገር ውስጥ ሊያሳትም የሚችለው የመጽሐፍ ቅጂ 15,000 to 30,000 ኮፒ ነው ትንሹ የምንለው። የጦር ሰራዊቱ በጣም ያነብ ነበር፣ የፖሊስ ሰራዊቱ በጣም ያነብ ነበረ መጽሐፍቶችን። ስለዚህ 15,000 to 30,000 to 50,000 ማሳተም የተለመደ ነበር መጽሐፍ። የትርጉም ስራዎችን በብዛት ይሰራሉ፣ አገርኛ ስራዎችም ይሰራሉ በአንጻሩ ማለት ነው። በጣም ከፍተኛ ሽያጭ አለው። የህትመት ዋጋ የተሻለ ነው። ሁለተኛ ኩራዝ አሳታሚ ድርጅትን እና የኢትዮጵያ መጽሐፍ ድርጅትን የመሳሰሉ ታላላቅ ዘመን ተሻጋሪ ስራዎችን የሰሩ ተቋማት ነበሩ አሳታሚ ድርጅቶች እና ትልቅ ስራ ተሰርቷል። በታሪካችንም ውስጥ ለሳንሱር ጎን ለጎን መቼም ይሄ ፈረንጆች ፓራዶክስ እንደሚሉት ሊሆን ይችላል፣ ነገር ግን ትልልቅ ስራዎች የተሰሩበት ዘመን ነበር።
1: መልካም። በአሁኑስ የዘመነ ኢህአዴግ ወይም የኤፌድሪ ዘመነ መንግስት ደራሲያን በስነ ጽሁፍ እድገትና ለማህበራዊና ፖለቲካ ለውጦች ምን አይነት እውነተኛ አስተዋጽኦዎች እያበረከቱ ነው ማለት ይቻላል?
0: እንግዲህ የዚህ አዲስ ስርዓት በሀገራችን ከመጣ በኋላ በተለይ የኢትዮጵያ ደራሲያን ማህበር ብቻ ሳይሆን በሀገሪቱ ውስጥ ያሉት የሙያ ማህበራት በጠቅላላ ትልቅ አደጋ ላይ የወደቁበት ጊዜ ነበር። ስርዓቱ እንደጀመረ ከ1983 በኋላ ከዛ በፊት በነበሩት አመታት መንግስት 10,000 ብር ለማህበራት አመታዊ ባጀት ነበረው፣ ቢሮም ሰጥቶ ነበር። ካልተሳሳትኩ 1-9 የሙያ ማህበራት ለተውኔትም፣ ለሙዚቀኞችም፣ ለሰዓሊያንም፣ ለደራሲያንም እና ለተመሳሳያቸው የሙያ ማህበራት ቢሮ መድቦ ሰጥቷል። ባጀትም አመታዊ ባጀትም ነበረው። የተሻሉ አሳታሚ ድርጅቶችም ነበሩ። ልክ የስርዓት ለውጥ ሲደረግ የነጻ መደራጀት መብት፣ ሌሎችም ነገሮች በሚባሉበት ጊዜ ያ አመታዊ 10,000 ብር በወቅቱ ትንሽ ገንዘብ አልነበረም። ሁሉ ቀረ፣ ሁሉም ፍርሃት ላይ ወደቀ። ነገሮች እንዳልነበሩ ሆኑ። ከኢትዮጵያ ደራሲያን ማህበር በስተቀር በተለይ የጥበብ የሙያ ማህበራት በሙሉ ቢሮ ቻቸው በግለሰቦች እጅ አልፈው ተሰጡ። ማህበራቱ ወዳልነበሩበት ደረጃ ለወጡ። የኢትዮጵያ ደራሲያን ባቻ ነው ቢሮውን ክብሩን ይዞ የቆየው እና ይሄ ብቻ አይደለም። እንደሚታወቀው ከለውጡ በኋላ በርካታ ጋዜጦችና መጽሔቶች በሀገሪቱ ውስጥ ስለበዙ መጽሐፍ የመዝረፍና የማንበብ ጉዳይ ለጊዜው በጋዜጦችና በመጽሔቶች የተተካበት ጊዜ ይመስል ነበረ። ስለዚህ ለተወሰኑ አመታት የኢትዮጵያ ደራሲያን ማህበር ይመራ የነበረ በአቶ ማሞ ውድነህ ነበርና ማህበሩ እንዳልነበረ ሆኖ ተዳክሞ ቢሆንም ግን ቢሮውንና ክብሩን እንደያዘ የቆየበት ጊዜ ነበር። ከዛ በኋላ እንደገና ከ1997 ዓ.ም ጀምሮ እኔና የስራ ባልደረቦቼ ኃላፊነቱን ከተረከብን በኋላ አቅም የፈቀደውን ጥረት እየተደረገ ነው። ዝርዝር ስራዎችን መግለጽ ካለብኝ ልገልጽ እችላለሁ።
1: የኢትዮጵያ ደራሲያን ማህበር ወይም ኢደማ የአባላቱን ጥቅምና መብቶች ከማስከበር አኳያ ምን የጎላ ድርሻ አበርክቷል? ድምፁስ ምን ያህል ጠንክሮ ይሰማል ማለት ይቻላል?
0: ዋና ዋናዎቹን ነው የምጠቅሰው። የታመሙ ጉዳዮቻችን ሁሉ ወደ ጤንነት የሚመጡበት ሁኔታ፣ ልሳኖቻችን ወደሚታተሙበት፣ አባሎቻችን ወደሚሰባሰቡበት፣ ቢሮዎቻችን ወደ ተሃድሶ የሚመለሱበትን ስራዎች በመጀመሪያው አመታት ሰራን። ቀጥሎ በአፍሪካ ደረጃ ከአሁን በፊት ያልተደረገ ወደፊት እንዲደረግ ብዙ ዋጋ የሚያስከፍል ትልቅ ዓለም አቀፍ ኮንፈረንስ አዲስ አበባ ውስጥ ጠርተናል። ከመላው አፍሪካና ከአውሮፓና ከሰሜን አሜሪካ ታላላቅ ደራሲዎችን ይሄ በአፍሪካ ታሪክ አልተሞከረም። ሙሉ ወጪ አንድም ሳንቲም ሳያወጡ ከሰሜን አሜሪካ ሚሆን ከአውሮፓ ከአፍሪካ የመጡ ደራሲያን ሙሉ ወጪያቸው ተሸፍኖ ጉባኤ 3 ቀን አካሄደናል ከአዲስ አበባ ዩኒቨርሲቲ ጋር እና ከሌሎች ተባባሪዎች ጋር በመተጋገዝ። ከዛ ስለ ኢትዮጵያ እውነተኛ ነገር እንዲኖራቸው በፖለቲካ ያልተሸፈነ በዲፕሎማሲ ያልተሸፈነ ሀገሪቱን እንዲጎበኙ አድርገን የመጡትን ልኡካን ቡድን አባላት በአምስት አቅጣጫ መድበን አንዱን አቅጣጫ ወደ ደቡብ ወደ ሲዳሞ ይርጋ ጨፌ የቡና መተኛ አዋሳ፣ አንደኛውን ወደ ጅጅጋ ወደ ሀረር ወደ ድሬዳዋ፣ ሌላኛውን ወደ ጅማ፣ ሌላኛውን ወደ ጎንደር ወደ ባህር ዳር፣ ሌላኛውን ቲም ወደ አድዋ ወደ አክሱም ወደ መቀሌ ይዘን ሄደን በእውነት ሀገራችንን በማስተዋወቅ በኩል ትልቅ ድርሻ አድርገናል። ሌላው ሁለተኛው ትልቅ ነገር የአፍሪካ ደራሲያንም እንደ ምሳሌ ዛሬም ድረስ የሚጠቅሱት ጉዳይ ምንድን ነው? ብዙ ጊዜ ደራሲ ደሃ ነው የማሰራጨቱ የማሳተሙ እያል ሮሮ እናሰማለና ሁል ጊዜ በመንግስት ላይ በስርዓት ላይ ስሞታ ከማሰማት እንደ ማህበርኛ የሚንቀሳቀስ ብለን

0: ተዘዋዋሪ ሂሳብ ወይም ሪቮልቪንግ ፈንድ መጥበን ፖቴንሻል ያላቸው መጻፍ የሚችሉ አገራዊ ጠቀሜታ ያላቸው የፈጠራ ስራዎች ያላቸው መጻፍ ያላቸው ደራሲያን ስራዎቻቸውን እንዲያሳትሙ ከወዳጅ ድርጅቶች ጋር ተነጋግረን ከአርቲስቲክ ማተሚያ ጋር 250 ሺህ ብር ከብራና ሰላም ማተሚያ ድርጅት 350 ሺህ ብር የ550 ሺህ ብር ባጀት ይዘን 10 ምናምን መጻፍ እስካሁን አሳትመናል። ያ ገንዘብ እየተዟዟረ ይታተምበታል። ሌላው እንዲሁ ለአፍሪካ ወንድሞቻችን ምሳሌ የሚሆነው ስራ ታላላቆቻችን መታወስ አለባቸው ብለን ስላሰብን በሁለት ዙር የ8 አንጋፋ ደራሲያን ቴምብር ከኢትዮጵያ ፖስታ ሌሎ ድርጅት ጋር በመነጋገር በሁለት ዙር የ8 ደራሲያንን ቴምብር አሳትመናል። ይሄም ለአፍሪካውያን ወንድሞቻችን ትልቅ ምሳሌ ነው የሆነው። በቴምብር እናሳትም ያልቻልናቸውን በየጊዜው በየአመቱ ከዚህ አመት በስተቀር 1-3-4 ካልሳሳት 3 የእጅ አጀንዳ አሳትመናል። እዛ ላይ የደራሲዎቻችን ስራና ስም በየአጀንዳ የእጅ አጀንዳ አመት በሙሉ በሚያዝ በሱም እንደዛው ለማሳተም ሞክረናል። በርካታ ሌሎች ስራዎች አሉን። ቅርንጫፍ ማቋቋም አለ። ሌሎችም በምሳሌነት የሚጠቅሱት ትልቁ ስራ ህያው የጥበብ ጉዞ ብለን ክላሲካል በሆኑ የመጽሐፍቶቻችን ሴቲንግ ላይ ቦታዎች ላይ ወስነን የጥበብ ጉዞ አድርገናል። አንደኛው እንደምታውቁት በፍቅር እስከ መቃብር መጽሐፍ ላይ እስከ መቃብር የዳሰሳቸውን ቦታዎች ሁሉ በአካል ተገኝተን አንዳንድ አራት ደራሲዎች ጎብኝተናል። የሚያስደንቅ ነው። ሁለተኛው ከቡስካ በስተጀርባ በሚለው መጽሐፍ ላይ የደቡብን አብዛኛውን ክልሎች አካባቢዎች ጎብኝተን ደራሲዎቻችን ኢንስፓየር ለማድረግ ሞክረናል። እንግዲህ ከእነዚህ አይነት ስራዎች በመነፋትና የአፍሪካ ደራሲያንም ብዙ ጊዜ ኢትዮጵያ ነው ጽህፈት ቤታችን መሆን ያለበት የኢትዮጵያን ፈለግ መከተል አለብን ብለው ብዙ ጥያቄ ስለሚያበዙ የፓን አፍሪካን ራይተርስ አሶሲሽን ቢሮ ወደ ኢትዮጵያ የማይመጣበት ምክንያት ምን አለ? ኤዩ ያለው አዲስ አበባ፣ ብዙ የአፍሪካ ድርጅት ተቋማት ያሉት አዲስ አበባ ብለው ስላሉ ይህን ጉዳይ ተግባራዊ ለማድረግ ደረጃውን የጠበቀ ስታንዳርዱን የጠበቀ የማህበራችንን ቢሮ አዲስ አበባ ውስጥ ከመንግስት መሬት ለማግኘት እየተማጠንን ነው። መንግስትን ከተረከብን ህንፃ ለመስራት በዚህ አይነት እንቅስቃሴ ላይ ነው የምንገኘው።
1: አቶ ጌታቸው በለጠ፣ ኢትዮጵያ ደራሲያን ማህበር ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን።
0: እግዚአብሔር ይስጥልኝ። ምድር ስለሰጣችሁ እናመሰግናለሁ። 7 billion stories and counting. SBS Radio.
2: Shouldn't have to choose between speed, reliability, and value. With Spectrum fiber-powered internet, you get all three for just $40 a month. No contracts, no commitment. Just fast and reliable fiber-powered internet you can count on. Switch today and get it for just $40 a month. Visit spectrum.com/40 for full details. Spectrum internet is powered by fiber and connected to the premises by coaxial lines. Restrictions apply. Want instant MVP status? Join the new Dick's Scorecard Plus program. For $99, Scorecard Plus members enjoy 1 year packed with perks, like $80 in annual bonus rewards, free shipping with no minimum purchase, triple points on 2 purchases, and more. That's over $160 in benefits. Join Dick's Scorecard Plus today and score more than ever. Tap the banner to learn more. Exclusions and terms apply. Visit dicks.com/scorecardplus for details.
3: የኤስቢኤስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ።
1: በዚሁ ወደ ተከታዩ ቃለ ምልልሳችን እናልፋለን። ከእውቁና ድንቁ ኃይሉ መርጋጋ ወደ አካሄድ ነው ቃለ ምልልስ ነው ነው።
4: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
1: ኃይሉ መርጋ የዘፋኝነት ድምጹን ያመሸው ከሙዚቃ መሳሪያ ጋር የተዋወቀው ገና የልጅ ወታደር ቅጥር በነበረበት የምድር ጦር ሙዚቀኝነት ጊዜው ነው። በዚያም አልተወሰነ በሙዚቃው ዓለም ከጽፈት እስከ ቀንብር ሁለት ጸጉር አቅሎበታል ሲልም ስካውንም ድረስ ከስድስት አስርት ዓመታት በላይ የኃይሉ ጣቶች በስስ ዳሰሳና ምጥን የኪቦርድ ጫና ያፈለቋቸው ረቂቅ ሙዚቃዎቹ ባያሌዎች ጆሮ ተንቆርቁረዋል። ከቆፍጣኙ ቼበለው

በትዝታ አለሳል ሰው በትውስታ ለምንና የብቁቱ ድረስ በርካታ የሙዚቃ በረከቶቹን ለመድረክ አብቅቷል። በአኮርዲዮንም የደም ዝውውር ሞቅታና የልብ ትርታ አፍጣኛ ሸሞን ማናይም ምናባዊ የአይን ከረሜላን ፈጥሮ በድሜ ብዛት ከመደብዘዝ ይልቅ ከቶንም በወንዶችና ሴቶች ምናባዊ ዓለም እንደ ሞናሊዛ መስል ባይነል ቦናንጂ በገሃዱ ዓለም የማትዳሰስ እቅፍ ውስጥም የማትገባ ረቂቅ ገጽታ በመላበስ ከቶንም በድሜ እንደገፋ ወይን ጣማ ብርቱ ሆና አለች። ከኃይሉ መርጋ አኮርዲዮን የምትፈልቀው ሸሙን ሞናይ

0: ለዚህም ይመስላል በኃይሉ መርጋ የሜልበርን የሙዚቃ ዝግጅት ወቅት የመድረክ አጋፋሪው የኃይሉ መርጋን ሙዚቃ ሰምቶ አጀብ ብሎ በማድነቅ ብቻ መወሰን ኩነኔ ነው። በአካል መገኘቱ ግና የነፍስ ምግብ ነው ሲል ጥልቀትና ምጥቀት ግና ጋዳዊ ገላጭነትን በተላበሱ ቃላት እንደ ሙዚቃው ሁሉ አሽሙንሙኖ የገለጠው እኛም አስከትለን ሙዚቃ ወደ አንተ መጣች ወይስ አንተ ወደ ሙዚቃ አመራ ያል ነው?
1: እኔ ወደ ሙዚቃ ሄድኩት። እኔ ጀመርኩት በ14 ዓመቴ ነው። እና ከዛ በፊት ዘፋኝ ነበርኩ። የዘፋኝም ጀመር በሙዚቃ ዓለም ውስጥ ትኖር አንዴ አንዱን ያልክ ነው እዚህ ደረስ ነው። እና እንደዛ ነው ጀመርኩት።
0: ዘፈኑ ዓለም ሳትገፋ ወደ ሙዚቃ መሳሪያ ጨዋታው እንዴት አመራ?
1: ወደ ሙዚቃ ያመራኝ በእኛ ጊዜ ብዙ ዘፋኝ አልነበረም፣ ጥቂት ነበር ነው። በኋላ ግን የሰፋ የጨመረ ሙዚቀኛውም እየጨመረ ሲሄድ ከዛ በኋላ ዘፋኝ በበዛ ቁጥር ለአንተ ተስፋ ታጣለ ማለት ነው። ስለዚህ ከሙዚቃ ዓለሙ ወደ ኢንስትሩመንት ተቀየርኩ።
0: ሙዚቃ ስጀምር በዘፈኑ ዓለም በነበርክበት ወቅት ምን አይነት ዘፈኖችን ነበር ስትጫወት የነበረው?
1: የራሴ ድርሰቶች ናቸው ግማሾቹ። አንዷ የጎጃም ማርነሽ ነች።

0: देखा भाई अर पे बुराई आंचना जोल न्याल नोर पालम राई
1: የአስመራ ፍቅር የሚባል ነበር የኔ ምናቸው ሁለቱ ናቸው ሌላ አንድ ሶስት ዘፈኖች ነበር ከዛ በተረፈ ሌላው በሙሉ የነ ጥላሁንን የነ ተፈራካሳን የተገኘው ዘፋኝ ለተስት የተባሉትን ሙዚቃዎች ወጫውት ነው ስራዬ የነበረው እንደ አዲስ ምቆጥራቸው አልነበሩም ያን

0: ያንን በሸክላ ከመስቀረጽ ከዛ ባሻገርስ መድረክ ላይ ተጫውቶ ነበር በዛ ወቅት?
1: በዛ ጊዜ ምን ጫውተው እንተሪል ወደ ሪል ነበር ምን ጫውተው። ብዙ ጊዜ ያንን ነገር አታገኘውም በየቤቱ ግን ባላችሁ ከሰው የሰማም ይቀዳት ኖራለ። ሁሉ ጊዜዎች እስከሚለዋወጡ ድረስ ያ ነገር አለ። በዛ አይነት ያደግን ነው ሄድ ነው
0: ሙዚቃው ዓለም ውስጥ ወደ ሙዚቃ መሳሪያ ጨዋታ ኪቦርድ በተለይ ያው ቤተኛም ዓለም አውሮፓ ውስጥ ካልሆነ በስተቀር ዛም ቢሆን ቦታ እየለቀቀ ያለን አኮርዲዮን የመሳሰሉት እስካሁንም ትጫወታለና ወደዛስ እንዴት አመራህ? እነማን ነበር አስተማሪዎችህ?
1: እንግዲህ መጀመሪያ ኮርሰራይት ውስጥ ቦሽካውቶኝ ነው የጀመርኩት። የልጅ ወታደር ነው ማለት ነው። አንድ ሁለት አመት ካገለገልኩ በኋላ ከዛ ከደቸው ወጣሁ ማለት የሲቪል ሰራተኛ ሆንኩ ማለት ነው።
0: የምድር ጦር ነው ወይ?
1: የምድር ጦር ሙዚቀኛ ክፍል ነበርኩ። እዛ ውስጥ ሆኜ ነው እንግዲህ አኮርዲዮን መጫወትም የጀመርኩት። ከዛም አንዳንድም ሰው እንደው በተለያየ ብቻ በምክንያቱ በማይታወቅ አንዳንድ ጊዜ ሙዚቃውም እያደገ ሄደ እኔም እያደግኩ ሄድኩ ማለት ነው እንጂ አዲስ ነገር የለውም። ግን በብዛት እኔ እስከማውቀው ድረስ ብዙ ነገር ራሴ በጉልበቴ እንደማጥናት ብለው ማጠነው በራሴ በጉልበቴ ነበር ማጠነው እና ሞክራለሁ ሁሉንም ነገር በዛ አይነት እንዳደገ ነው።
0: ሙዚቃ ማቀናበሩንም ጭምር?
1: አዎ፣ ከዛ እንደዛ እያደገ ከዛ በኋላ ማቀናበሩም ተጀመረ። መጀመሪያ የራስህ ሙዚቃ ሰው ኮፒ ውስርክ ታጠናለህ፣ እንደገና ማቀነባበር ትሞክራለህ። የተለያየን ደግሞ በብዛት የውጭ ሙዚቃ ብዙ እንሰማ ስለነበረ የኛ ግሩፖች በዛ ነው ምክንያት ነው እንደዚሁን ነው።
0: ከኢትዮጵያ መቼ ወጣ ወደ አሜሪካ ለመሄድ በምን ምክንያት ወሰንክ?
1: ወደ አሜሪካ የመጣሁት 1980 ነው የመጣሁት አሜሪካ። እና እዚህ ደግሞ ስመጣ ከባንድ ጋር ነው የመጣሁት፣ ከዋልያስ ባንድ ጋር ነው የመጣሁት። ኮንትራታችን ለሁለት ዓመት ነበረ። እሱን ስንጨርስ እንግዲህ ያው ተለያየን ማለት ነው እና ባንዱን ፈረሰ። ከዛ በኋላ ያው እዚህ ቆየሁ። ደግሞ
0: የአሜሪካ ህይወትስ ምን ይመስል ነበር? ዋልያስ ፈረሰ፣ ኮንትራታቸው በቃ፣ ያንተ የሙዚቃ ህይወት ወዴት አመራ?
1: እዛ ሆኜ ግን ከሌላ ከዘፋኞች ጋር ዝም ብሎ ጫወት ነበረ። በየክለቡ በትንሽ ትንሽ ሬስቶራንቶች ውስጥ ጫወት ነበር። እንደዛ ያለኩ በኋላ ደግሞ ዙላ ባንድ የሚባል እኔም ታምሮ አየለ ሆነን ዙላ ባንድን አቋቋምን እና በዛ አይነት ነው የቆየ ነው።
0: አሁን በመላው ዓለም እንደዚሁ የዞርክ ነው። አሜሪካን ሀገር ውስጥ ከኢትዮጵያውያኖች የሙዚቃ መድረክ ውጪ በሌሎች የሙዚቃ ዝግጅቶችስ በዋናው የአሜሪካ መድረኮች ላይ እድል አግኝተህ ተጫውተሃል?
1: አዎ፣ አሁን እንግዲህ ያለሁት በኢንተርናሽናል ደረጃ ነው እና አሁን ከበፊቱ የተለየ ነው።
0: ከሀገርኛው ሰፈር ወደ ዓለም አቀፉ መድረክ እንዴት በቃልክ?
1: ከ14 ዓመት ወይም ከ15 ዓመት በፊት ነው የጀመርኩት። እንግዲህ እሱም እዚህ ስመጣ ያው በኢንተርናሽናል ደረጃ ብራያን የሚባል አለ፣ ከእሱ ጋር ሆኑን መስራት ተጀመረ። በዛ አይነት ነው የመጣ ነው።
0: አውስትራሊያ አሁን የመጀመሪያ አይደለም። እርግጥ አሁን እዚህ ነው የምትገኘው። የአውስትራሊያ ምን ያህል ጊዜ መጥተህ ተጫውተሃል? የአውስትራሊያን ህዝብ እና የአውስትራሊያን የሙዚቃ አፍቃሪዎች ሀገሪቷንም እንደዚሁ እንዴት አገኘቸው?
1: በጣም ቆንጆ ሀገር ነው። ሁሉ ነገር ቆንጆ ነው። ያው እንግዲህ ከሌላው ዓለም ወደዚህ ደግሞ ስትመጣ የተለየ ቦታ ነው። ግን ጥሩ ህዝቦች ናቸው፣ ሰውም የተወደደ ነው። እኛም እንግዲህ እግዚአብሔር ለዚህ አውቅቶን እዚህ ደርሰናል።
0: ከዚህ ሁሉ ባሻገር ያንተ የግል ስኬቶች የሙዚቃ ፍቅርህን መወጣቱ፣ በሙያው ከሀገር ቀፍ ወደ ዓለም አቀፍ ከፍ ማለቱ፣ እንደዚህ ሁሉ ለአንተ የሚሆኑ የደስታ ምንጮች፣ የእርካታ ምንጮች ሊሆኑ ይችላሉ። በሌላ በኩል እኛ ለኢትዮጵያውያን ደግሞ አንተን በዓለም አቀፍ የሙዚቃ መድረክ ላይ ማየቱ ትልቅ ነገር ነው። ያ ለእኛ እንደ ውለታ ነው የሚቆጠረው እና ኢትዮጵያውያን የሙዚቃ አፍቃሪዎች በተለይ በዚህ በረቂቅ ሙዚቃ ላይ ወይም ክላሲካል በሆኑ ሙዚቃዎች ላይ ገና ብዙ አልገፋንም ወደዛ ሊድንምና ያንን የሙዚቃ ጣዕምን ለማጣጣም እንዲችሉ አብዛኛው ኢትዮጵያውያን የሙዚቃው ማህበረሰብ ምን ማድረግ አለበት? ያን በምን መልክ ነው ከናንተ ከነ ሙላታ አስተጥቄ ከነ ግርማይ ፍራሽዋክ ባሻገር ወደፊት ያለው የሙዚቃ ድገት በምን መልክ ሊሄድ ይችላል? የናንተ ከመድረክ መገለል የሚመጣበት ወቅት ይሄኛው አይነቱ የሙዚቃ ህይወት እድገት ሊወሰን ይችላል የሚል ስጋት ላላቸው ወገኖች ምን መደረግ አለበት ትላል?
1: ወለምን ማድረግ የሚቻለው ያው ሚሰሩን እየሰሩ ሙዚቃውን ማሳደግ ነው የሚያስፈልገው። ሙዚቃው ማደግ አለበት። አሁንም ያደገ ነው የተቀየረ ነው ጥሩ ነው። ግን አንዳንዴ ደግሞ እንደዚሁ ደግሞ ያልተስተካከሉ ነገሮች አሉ። እነሱ እየተስተካከሉ ከሄዱ በተለይ ፕሮፌሽናሉ ብዙ ስለሆነ በአሁኑ ጊዜ ብዙ ሙዚቀኛ ይወጣል፣ ብዙ ስራ መስራት ይቻላል። ግን ጥራት ላይ ደግሞ ትንሽ የታየ ቢደረግ ጥሩ ነው ባይ ነኝ እንጂ ለሌላው እድገቱ ሁሉ ጥሩ ነው።
0: ኃይሉ መርጊያ በሙዚቃው ህይወት ውስጥ ከ14 ዓመት እድሜው ጀምሮ እስካሁን ድረስ አለ። ወደፊት ረጅም እድሜ ሰጥቶ እስከ መቶዎቹ ከዛም እንደምታልፍ እንመኛለን። ምክንያቱም በህይወት ያለ የሀገር ቅርስ ማለት ስለሆነ ሁልጊዜ በእኛ በኩል ያው ትልቅ ነገር መመኘት ጥሩ ነው። ረጅም እድሜ እና ከዚህ ከሙዚቃ ህይወት ውስጥስ በቅርቡ ለመውጣት ሀሳብ አለ ወይስ እስከ መቼ ድረስ ነው ለመጣወር እቅድ አለ? ከሙዚቃው ዓለም ወጥቶ ወይስ እስከ መቼ ትገፋለህ?

0: ወይስ ከመቼ ትገፋለህ?
1: አይ እኔ መክፋቱን እንግዲህ እግዚአብሔር ነው የሚያውቀው። እኔ ግን እስከማውቀው ድረስ ከሙዚቃ ዓለም መውጣት አልፈልግም። ያው ከዚህ በኋላ ሌላ ስራ ስለሰራ ፈቃደኛም አይደለሁም እንዲኖረኝም አልፈልግም። ግና በዚሁ ባለው ሙዚቃ ላይ የምችለው ያበረከትኩ መቆየት ነው ደስ የሚለኝ።
0: በአገር ቤትም ሆነ ሌላ በአሜሪካ እንደዚሁም አውስትራሊያ፣ በመላው ዓለም ላሉ የሙዚቃ አድናቂዎችህ በዚህ አጋጣሚ መልእክት ምን ይሆናል?
1: ይህን መልእክት ያው ሙዚቀኛው ባለው ስራ ይደግበት፣ ሙዚቃው እንዳይወድቅ ሁሉም ሰው ትብብር ቢያደርግ በየቦታው ያ ሙዚቃ እንዲያድግልን ሁላችንም የምንፈልገው አንድ ነገር ሲያድግ ነው እና የኢትዮጵያን ሙዚቃ እድገት ከሚመኙት ሰዎች አንዱ እኔ ነኝ።
0: ዳግም ተመልሰን አውስትራሊያ ልናየ እንችላለን ብለን ተስፋ ማድረግ እንችላለን?
1: አዎ እግዚአብሔር ካለ ምን አለ መምጣት ነው።
0: መልካም። የኪቦርዲስት ኃይሉ መርጊያ፣ ስለ ቃለ ምልልሱ እናመሰግናለን። እጆች ይባረኩ፣ የመንፈስ ጥንካሬ የሚቀጥል እግዜር ይስጥልን።
1: አሜን። እግዚአብሔር ይስጥልን። እናንተም ስለጋበዛችሁ አመሰግናለሁ። የአውስትራሊያን ሰዎች በአጠቃላይ ሁላችሁም እንኳን ለዚህ ቀን አበቃ ነው።

0: Thank you. Thank you very much for having me. Thank you very much, everyone.
1: ከኤስቢኤስ ራዲዮ ዳውንሎድ በማድረጎና እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
2: በዚሁ ወደ የስነ ጥበብ ዘርፍ እናልፋለን። ከፕሮፌሰር ባዬ ኢማም እንጀራ ግጥም ነው።
1: ከጥበብ ማዕድ
3: SBS Radio.
4: እንጀራ ሆነና የሰው ልጅ ገመዱ ያቆላልፈዋል ይሄው አንዱን ካንዱ አለጓተትም ሲል በጥሶ በጣጥሶ ሊሰደው ላይቀጥል ብቻውን ጠፍሮ ዳግም እንዳይመጣ ከሄደበት ሁሉ ከዋለበት አድሮ አልራመድም ቢል ፈንቅሎ ከስሩ ሊጠለው አንስቶ ከቀየው ካድባሩ ከተፈጠረበት ከውሃው ካፈሩ ከሚተነፍሰው ከነፋሻ የሩ ሲሳሳ ሲማት

ሲያከትም ድግሱ ሲያዘነብል ዳሱ የተበላበቱ የተጠጣበቱ ሲደፋ ሌማቱ ባዶ ሆኖ ቋቱ አዱኛ ሆነና የሰው ሰውነቱ በልቶ የጠረቃ እየተባላንቱ ሲጠራ ይኖራል ሁልጊዜ ተከብሮ ሲወሳም ይኖራል ዝንተ ዓለም ባንክሮ ግን እሱን አያርገኝ ከስቶ የጠቆረ ባሪያ ስላሴ እንዳልተፈጠረ ስም የለው ተረስቶ ቅርስ የለው ተበልቶ ሲሸሽ ሰውነቱ ከሰው ተራ ጠፍቶ ሲለቀቅ ሲፈታ ሲሄድ ተሰናብቶ ነበር ይባላል ያኔ የኔ ብጤ ሰው መሆኑ ቀርቶ እኔን ንብር ያርገኝ አዱኛ ሲጠፋ ሰው መሆን አይገኝ እንጀራ አለ ብሎ አይነግሩም ለደሃ አቋርጦ ይሄዳል 44ቱን ውሃ ይላል ያገሬ ሰው ስንቃልቦ ጎዳና ህይወት ሲታወሰው ቁልቁለቱን ሲወርድ መልካውን ተሻግሮ እህል ብሎ ሲቀር እህል እንዳላድሮ ማንም ሳያግደው ከጧት እስከ ማታ የትም የሚሰደው መች ሌላ ሆነና ጠላቱ እንጂ ሆድ ነው ከስር መሰረቱ ከጥንት ከጧቱ ከአዳምና ሔዋን ከጸበለሲቱ ከአቤልና ቃየል ከወንድም ቅናቱ ከኤሳው ብኩርና ከአባት ምርቃት ከያዕቆብ ፍርሃት ከርብቃ ብልሃት ከያኔ ጀምሮ ላለው ክፉ ነገር መንስኤው መች ሆነ ከዚያው ሆድ በስተቀር ለምንድነው አይሁድ የጨው ዘር የሆነ በሰራው ባልሰራው እየተኮነነ ኦስፊሽ ላይ አይሰሩ እንዲያ የተሰራ አይደለ ለፍሉስ አይደለ ለእንጀራ ቦስኒያስ ምን ሆነ ጋዛስ ምን ተወራ ቤት እየፈረሰ ሰው ላይ ቤት ሲሰራ ሩዋንዳስ ምን ሆነ እዚሁኛው ሰፈር ቱትሲ እየታጨደ እንደ ጤፍ ሲከመር ሰው እንደ ዘንጋዳ በጉድጓድ ሲሰፈር ምስራቅና ምዕራብ እስላምና ማራ ምንድነው እምነቱ ስነ መለኮቱ ተብሎም ይጠራ ምንድነው ምግባሩ የክፉ የደጉ ያግባቡ የነውሩ የተላይ ነው ድንበሩ አቦ የምታውቁ እስቲ ተናገሩ እኔንስ ቸገረኝ ነውር ያልኩት ነገር እየዋለ ሲያድር ደግ እየተባለ ይሄዳል መሰለኝ ሰው ከሰው ቤት ገብቶ የሰው መሰብ ከፍቶ ሲበላ ሲጠጣ ሲያቅፍ የሰው ሸጋ እየቀነጠሰ ሲጥል የሰው ሎጋ ነፍስ ረክሶ ሲውል ጥንቡን ሲጥል ስጋ ምን አለ ክርስቲያን ምን አለ ይሁዲ ሙስሊም ምን አወራ ሙስሊም ምን አወጋ ምንድነው ህሊና ምንድነው ሰውነት ምንድነው ቅዱስ ቃል ምንድነው ሃይማኖት ምንድነው ንግግር ምንድነው አንደበት ሰው በሰው ሲጠፋ ዝም ከተባለበት ከእንሰሳት ካራዊት የሰው ልዩነቱ ይመስለኝ ነበረ ግብረ ገብነቱ በአንተም አትወደውን ሰው ላይ ሰው ማለቱ ግን ከቶም አይደለ ይሄ ሰው ባህሪ ትመስክር አዱኛ ሁሌም አንድ ፈሪ ትናገር ምድሪቱ ስንቱ እየተገፋ ስንቱ እየተደፋ የወደቀባቱ የተጣለባቱ ትጠየቅ ትናገር ይሻላት እንደሆን ከሰው አራዊቱ ቋንቋህን ባላውቅም የሰማይ አሞራ እስቲ ልጠይቅህ ላውራ ካንተ ጋራ በሰማይ በራሪ በምድር ተሽከርካሪ መቼም ሰው አትፈራ ከአጽናፍ እስከ አጽናፍ ከዋልታ እስከ ዋልታ ሁሌ ስታንዣብብ ገመዱን የፈታ በሆድ የተረታ ስንት ሰው ስንት ነፍስ አይተሃል አንተ ስለ ሆድ ስትል ስንት አይን አውጥተሃል በልስቲ ተናገር ወርደህ ከሰው መሃል አንተ ባትከሰውም ሰው አንተን ከሶሃል አይነ ወጣህ ብሎ ስጋ ነጭህ ብሎ እሱ የተወውን በየጥሻው ጥሎ እና ምን ትላለህ ሐሰት አልነጭሁም አይን አላወጣሁም ብለህ ትክዳለህ ወይስ ያልተነጨ ሰው ዋስ ታገኛለህ በልስቲ ተናገር የሰማይ አሞራ በሰው ያልተገፋ በሰው ያልተደፋ ያልሞተ ለእንጀራ ቁልቁል ተመልክተህ የምታዩ ካለህ በልስቲ አንድ ጥራ
ይሄ ለጋዛ ህጻናት የታሰበ በ2001 የገጠምኩት ግጥም ነው። ካሳሁን ከጥበብ